0: Nachung lo ren dan se ar bi kar kum. Chupo chung chung chuo. 다타 쳇초 나충시 비에가 틀림친저 아르비에 가르쿵거 참브르식당 나치 히시 초모르 알로르거 쳇츤잔
1: 야나충 쪽부서 디나 다타잉아 초데릉거 자르비닝거 나충시 비가 틀타동린친데거 진직 티찬바 르비 가르쿵거나 시교엘 야공니 아직 옷을 씻은 바타르 데른 그 르비 가르쿵 그 참바 총다기는 아 토머 쪼뽀 총총처레 나츠 아공이 터제 므응 몸츠르 치비 므데 옷츠가 통즈게 줘일 야다 므응 옷츠르 지다나 쪼뽀 총총 참마게 네 무가치스 옷츠 예지요케 Ни цхма юныз грэмо цхма гы жгнёни вэше нёныз грэмо тэндо кэ ёчри Рэтара топо чхунчун чи Мытан жали да тэнги ян ди тагэ хипша кэнтэг хэ Мыг лиштэн гы гун нам чин нэни чэгэн ди цэл чи мэнгэ гун да та мэнди ян тэсэр го га 디나 조보 총총치 문지거 아 다크르거 접차 아 야차거 치모즈거다 치거 접이오너리 아리 아 야차거 급지 고르거 인지나 치거 접이오다 세르고가 문남지 참 마지그브르 무그뎁신 요라 파치르 차츠 까르마 치크능데 므텅 쫑알라데 파레시스 마시 인신 응어크 마스토 므치 메바 아레타제나 쪼보중중지스테나 더모즈어릴 디진데 므치 서튼시데 므근지 얼른바세진 요스르 Мэг мэгсун ли пачир нян жир мэгчэ хошин хчигдан жан чун анга сгтэн шэжин ю барил. Мэчэки джун у лаштани хуйчир дахгв мэгсун ли хачэн гонюн би лугжин хэртонжин ю бари. Мэн жэбжи мэг мэгсун гэ унхн лахтави цурвр жэртон жунгу зон бари. 제츠카르마 흐징 고르지 므송고 원흥라 흐타비 초르와 어답 제예 제눈 좋아당 영 차츠르 카르마 니흥 고르지 어답 드흐퉁기 제눈 좋아 제츠카르마 제츠 고르지 어답 니차 나흐퉁기 제눈 좋아레스 데마슬라 따둥 Нинжир мэжига мэхсунги ганянжи арнгачлах парландив тапа инда мэга мэхсунги галачинчи цэрнэнсиви ангисэ анянжи чэ чэнда тэнлэнсэ пэр чэцэ гарма тэдэн жэнчун тэнга замли мэргивадэсэж